እዚ ድምፂ ሓርነት እዩ ድምፂ ሓርነት ብሓልዮት ኤርትራዊ ዴሞክራሲያዊ ማሕበር ናይ ሰልፊ ዴሞክራሲ ህዝቢ ኤርትራ ካብ ከተማ ካስል ዝመሓላለፍ መደብ ፈነወረድ እየ እዚ መደብ እዚ ወትሪ ሓሙስ ካብ ሰዓት 5 ክሳብ ሰዓት 6 ናይ ምሸት ኣብ ዘሎ ግዜ ብኣንቴና ኣብ 105.8 መጋሃርዝ ብካብል ድማ ኣብ 97.8 መጋሃርዝ ዝፍኖ ኮይኑ ዓርቢ ንግሆ እውን ካብ ሰዓት 9 ክሳብ ሰዓት 10 ኣብ ዘሎ ግዜ ይድገም ብኢንተርነት ንእትከታተሉ ድማ ፍራያስ ራድዮ ካስል ኢልኩም ምስተኣት ኣብ ሙሉእ ዓለም ዘለኹም ብቐጥታ ክሰምዑና ከም እትኽእሉ ንሕብር

ክቡራት ሰማዕትና ካብዚ ቀፂልና ምክትታልኩም ኣይፈለየና እናበልና ዝርዝር ዜና ነቕርበልኩም። ህግደፍ ሎሚ እውን ኣብ ጀነባ ተሳዒሩ። ኣብ ጀነባ ዝካየድ ዘሎ መበል 62 ዓመታዊ ጉባኤ ባይቶ ሰብኣዊ መሰል ሕቡራት ሃገራት እቲ ቅድሚ 12 ዓመታት ዝጀመረ ምምዛዝ ሰብኣዊ መሰል ኤርትራ ዝከታተል ፍሉይ ሪፖርተር ንክቕፅል ብ6/2026 ወሲኑ። ነቲ ንክቕፅል ዝቐረበ ናይ ውሳነ እማመ ዝደገፍ

0: على سفيح أغربو نيرو بانسارو وكيل إرترا أب حبرات هقرات صوفيا تسماريام التمر حولوه هقدف نهيك تصل بحيال تخراخيرو إيو بزيت رايزيه كوني منيسر وصعب قداي إرترا اسمان صالح بوغنو بغل التحملة قلتشان إسران شدسن أب أسمرا أبطا هاجر نزركبو أمباسادرات ديبلوماسياوي محور سبن وكالتي زي من قستاو تكالاتن أب زهابا مقلسي فولي ريبورتر كي مدب كمستمحسنة ذكر إيو مارتين بلاوت بوغنو أقدم أبلو كم زحبرو أب إرترا فولي ريبورتر سبعة مسل كوينوم من مدب أستاد شمونتي كإلاتات توجع درتي قريبوم ألو
1: منستر وصعب قدات إرترا أسمان صالح بحادة حملة خلتشن إسران شدشتن أب أسمرا نزركبو أمباسادرات ዲፕሎማሲያው ማህበረሰብን አባላት ዘይ መንግስታው ትካላትን መብርህ ከምዛሃበ ማዕከን ዜና ቢቢሲ ሐቢራ ናይቲ መግለጻ ዓላማ ብዛዕባትን ኤርትራ ጥራይ ተመዲቡ ዘሎ ፍሉይ ሪፖርተር ሰብኣዊ መሰላት መርገጽ ኤርትራ ንምንጻርን ንኽቋረፅ መፀዋዕታ ንምቕራብን ምንባሩ ኣብቲ ዜና ተጠቒሱ ዑስማን ሳልሕ ኣብቲ ዘይልሙድ መብርሂኡ እቲ ሰብኣዊ መሰል ኤርትራን ምክትታል ዝተመዘዘ ፍሉይ ኣካል ንኽቋረፅ ድሌት ኤርትራ ምዃኑ ገሊጹ ኣታሒዙ ኸዓ እቲ ዝተመደበ ኣካል ምስሊ ኤርትራ ኣብ ምድዋን ተጸሚዱ ኸም ዘሎ ገይሩ ከቕርቦ ፈቲኑ ኣታሒዙ ኸዓ እቲ ፍሉይ ሪፖርተር ኣብ ወግዓዊ ዓለም ለኻዊ መድረኻት ከይተረፈ ምስልና ይድውንን የካፍእን ኣሎ ዝብል ኣውያት ከም ዘስምዐ እቲ ዜና ጠቒሱ እትን ሰብኣዊ መሰል ብዝምልከት ብዛዕባ ኤርትራ ክቐርብ ዝፀንሐን ዘሎን ፀብጻባት ዝምድና ኤርትራን ሕብረት ኤውሮጳን ክሓላልኽን ክዕንቅፍን ከም ዝፀንሐ እውን ዑስማን ሳልሕ ኣብቲ መድረኽ ተኣሚኑ ብባይቶ ሰብኣዊ መሰል ሕቡራት ሃገራት ተመዚዙ ዝሓለፈ 6 ዓመታት ኩነታት ሰብኣዊ መሰል ኤርትራ ክከታተል ዝፀንሐ ሱዳናዊ ዶክተር መሐመድ ዓብዱ ሰላም ባበክር ቦገኑ ኣብ መኽፈቲ መበል 62 ጉባኤ ባይቶ ሰብኣዊ መሰል ሕቡራት ሃገራት ሰፊሕ ጸብጻብ ኣቕሪቡ ኣብቲ ዘቕረቦ ጸብጻብ ኣብ ኤርትራን ሰብኣዊ መሰል ዝምልከት መሊሱ ይገድድ ኣሎ እምበር ዝመፀ ኣወንታዊ ለውጢ የለን ክብል መስኪሩ እቲ ፍሉይ ሪፖርተር ኣብቲ ዝሃቦ ምስክርነት መንግስቲ ኤርትራ ኩሉ ጥሕሰታት ሰብኣዊ መሰል ብዝኸፍአ ይቕፅል ምህላው ጥራይ ዘይኮነ ብባይቶ ሰብኣዊ መሰል ሕቡራት ሃገራት ብተደጋጋሚ ክቐርቦ ዝፀንሐ ምሕፅንታ እውን ኣይተግበረን ኢሉ ኣተሓሒዙ ኸዓ ንዝሓለፉ 14 ዓመታት እቲ ጉዳይ ዝምልከቶም ክኢላታት ሰብኣዊ መሰል ናብ ኤርትራ ኣትዮም ንቐፃርዩ ክቐርቦ ንዝፀንሐ መተሓሳሰቢ ከምዘይተቐበለ ኸዓ ኣብቲ ጸብጻቡ ስፊሩ ዋላ እኳ ንሱ ናይ 6 ዓመታት መዝነቱ እንተወድአ እቲ ፍሉይ ሪፖርተር ናብ ኤርትራ ምምዳብ ንኽቕፅል ኣብቲ 15 ሓምለ 226 ክዛዘም ትፅቢት ዝግበረሉ ዓመታዊ ጉባአ ምሕፅንትኡ ኣቕሪቡ እቲ ዘገርም ዑስማን ሳልሕ ነቶም ሰብኣዊ መሰል ኣብ ኤርትራ ክሳብ ክንደይ ኣብ ዝኸፍአ ደረጃ ከም ዘሎ ብኣካል ዝፈልጥዎን ብናይ መንቀሳቐሲ ወረቐት ዝጓዓዙን ኣምባሳደራትን ዲፕሎማስያዊ ማሕበረሰብን ኣብ ባይታ ብዘየሎ ምህዞ ክዕሽዎም ምፍታኑ እዩ
0: ኩነታት ስደተኛታት ኣብ ካይሮን ናይሮብን ኣካላት ፀጥታ ሃገረ ግብፂ ኣብ መዳጎኒ ቦታታት ብዝወሰድዎ ጨካን ስጉምቲ ገሎ ሱዳናውያን ስደተኛታት ከም ዝተቐትሉን ካብቶም ዝተረፉ ከዓ ዝተፈላለዩ ጉድኣታት ዘጋጠሞም ከም ዝርከብዎም ጋዜጠኛን ተመራማርን ቀርኒ ኣፍሪቃ ማርቲን ፕላውት ብዛዕባ ህልው ኩነታት ቀርኒ ኣፍሪቃ ኣብ ዘውፅኦ ሓድሽ ሓበሬታ ገሊጹ ኣብ ግብፂ ኤርትራውያን ስደተኛታት እውን በቢግዜኡ ግዳይ ዝተፈላለዩ ግፍዕታትን ብዘይድልየቶም ናብ ምምሕዳር ጉጅለ ህግደፍ ምስጓጉን ከጋጥሞም ከም ዝፀንሐ ዝከር እዩ እዚ ከምዚ ኢሉ እንከሎ ስደተኛታትን ሓተቲ ዕቑባን ኣብ ቤት ፅሕፈት ኣገልግሎት ስደተኛታት ኬንያ ከተማ ናይሮቢ ቀሪቦም ናይ መሰረታዊ ነገራት ኣገልግሎትን ምዝጋብን ጠለቦም ንክፍፀመሎም ሕቶ ከቕርቡ ከም ዝተንቀሳቐሱ ሓበሬታ ማርቲን ፕላውት ይጠቅስ እንተኾነ ኣይኮነን ዶ ሕቶታቶም ተመሊሱ ናይ ምዝገባ ሰነድን ካልእ

ዜናው ጸብጻብ አኼባ አቦምበር ምሳ አባላት ሰልፊ አቦምበር ሰልፊ ዲሞክራሲ ህዝቢ ኤርትራ ብጻይገር ዝገር ተወልደ ብ4ን 5ሽተን ሓምለ 226 ከም ኣካል ናይቲ ኣብ 3ለስተ ወርሒ ዘካይዶ ርክብ ምስ ኣባላት ሰልፊ ኣኼባ ኣካይዱ ኣብቲ ኣብ ቀዳማይ መዓልቲ ምስ ኣብ ኤውሮጳ ኣሜሪካን ማእከላይ ምብራቕን ኣፍሪቃን ኣብ ካልኣይ መዓልቲ ድማ ምስ ኣብ ኣውስትራልያን ኒውዚላንድን ዝርከቡ ኣባላት ሰልፊ ዲሞክራሲ ህዝቢ ኤርትራ ዘካየዶ ኣኼባ ብዛዕባ ህልው ኩነታት ሰልፊ ደንብ ሓይልታት ለውጢ ኤርትራን ዞባዊ ማዕበልታትን ዘተኮረ መበገሲ ሓሳባት ኣቕሪቡ ኣቦ እምበር ኣብዚ ብኣብያተ ፅሕፈት ውድባዊ ደቂ ኣንስትዮን መንእሰያትን ሰልፊ ዲሞክራሲ ህዝቢ ኤርትራ ዝተዳለወ ኣኼባ ኣብ ናይ ክልቲኡ መዓልትታት ርክባቱ መብርሂኡ ሰልፊ ዲሞክራሲ ህዝቢ ኤርትራ መደባቱ ናብቲ ኣብ ሃገሩ ዘሎ ህዝቢ ኤርትራ ንምብፃሕ ካብ ዘሎ መደብ ብምንቃል ብቤት ፅሕፈት ዜና ዝተዳለወ መደብ ባህግና ብቋንቋታት ዓረብኛን ትግርኛን ብመንገዲ ሳተላይት ኤርፒኤም ናይ ምዝርጋሕ መደብ ጀሚሩ ከም ዘሎ ኣበሲሩ ከምኡ እውን ብክብሪ ምቕባል ዲፕሎማስያዊ ኣህርታት ኣፍሪቃ ኣብ ትሕቲ ዝብል ቴማ ኣብ በርሊን ኣብ ዝተጋብአ ርክብ ልኡክ ሰልፊ ዲሞክራሲ ህዝቢ ኤርትራ ተሳቲፉ ምንባሩ ጠቒሱ ነቲ ብ8 ሰነ 226 ዝተጋብአ ኣገዳሲ ዲፕሎማስያዊ መድረኽ ዘዳለውን ንተሳተፍቲ ዝዓደሙን ወፃኢ ጉዳይ ሚኒስተር ጀርመንን ጀርመን ኣፍሪካን ፋውንዴሽን ዝተባህለ ማሕበርን ብሓባር ምዃኖም ከዓ ሓቢሩ ኣብ ቀረባ መጻኢ ብዛዕባ ዝካየድ ኮንፈረንስን ፌስቲቫልን ፖለቲካዊ ሓይልታት ኤርትራ እውን ስፍሕ ዝበለ መግለፂ ኣቕሪቡ ኣብቲ መግለፂኡ እቲ ኣብ መወዳእታ ወርሒ ሓምለ 226 ዝሳለጥ ኮንፈረንስ ንምድላው ዝግበር ዘሎ ምቅራባት ዳህሲሱ ብዓወት ክዛዘም ዘሎ እምነትን ገሊፁ ኣታሓሒዙ ድማ ኣብ ቀዳማይ ሰሙን ወርሒ ነሃሰ 226 ኣብ ዝቀናዕ ፈስቲቫል ፍራንክፈርት 226 ዕውት ንክኸውን ይካየድ ንዘሎ ምድላው ንኢዱ ብፍላይ ኣብቲ ከባቢ ዝነብሩ ኤርትራውያን ንክትሳተፉ መፀዋዕታ ኣቕሪቡ ኣብ ኤርትራ ዘሎ ኩነታት ኣብ ዝዳሰሰሉ ከዓ ኣቦ እምበር ኣብዚ እዋን እዚ ምምሕዳር ህግደፍ ኤርትራውያን ኣብ ኢዶም ዘሎ ባጤራ ናቕፋ ናብ ባንኪ ከረክቡ ኣውፂእዎ ዘሎ ኣስገዳድ ትእዛዝ ብዙሕ ተንኮል ዝሓቆፈ ስለ ዝኾነ ህዝቢ ክጥንቀቕ ኣተሓሳሲቡ እቲ ምምሕዳር ነቲ ትእዛዝ ኣብ ልዕሊ ዘይክበረ ኣድላይ ስጉምቲ ክንወስድ ኢና ዝበሎ ከምቲ ልማዱ ምስምስ ብምፍጣር ምውራስ ክኸውን ከም ዝኽእል ኣሚቱ ብዛዕባ እቲ ህግደፍ ኣብ ልዕሊ ህዝቢ ዝፍፅሞ ግህሰት መሰረታዊ ሰብኣዊ መሰላት ንምሻን ይገብሮን ዘሎ ፈንጠርጠር ድማ ኣቃልዕ እዩ ኣብ ዞባና ይረአ ብዛዕባ ዘሎ ማዕበልታት ኣብ ዝጠቐሶ ከዓ ኣብ መንጎ ፌደራል መንግስቲ ኢትዮጵያን ክልል ትግራይን ከምኡ ከዓ ኣብ መንጎ ሱዳንን ኢትዮጵያን ዝምዕብሉ ዘለዉ ናብ ውግእ ከይምዕብሉ ዘስግኡ ተርእዮታት ጠቒሱ ትሳዕብን ካብተን ሃገራት ሓሊፉ ንዞባና እውን ባኣልታ ከይፅርብዎ ዘስግኡ ምዃኖም ገሊፁ ኣብዚ መዳይ እዚ ሰልፊ ዲሞክራሲ ህዝቢ ኤርትራ ንልዑላውነት ኤርትራን ክብሪ ህዝባን ብዝምልከት ዘሎ መትከላዊ እምነት ደጊሙ ኣነፂሩ ኣታሓሒዙ ከዓ ድሕሪ ውግእ እውን እቲ መዕለቢ ንዝታይ ካብ ምዃን ስለዘይሓልፍ ከሎ ጋና ናብ ውግእ ዘይምእታው ከም ዝምረፅ ኣዘኻኺሩ ኤርትራውያን ኣብቲ ሓደ ዝገብሮም ሓቢሮም ንልዕላውነት ሃገርን ህዝባን ሓርነትን ክቃለሱ ፀዊዑ ተሳተፍቲ ኣኼባ ድሕርቲ ሰፊሕ መብርሂ ኣቦ እምበር ኣብቶም ዝጠቐሶም ዛዕባታትን ተዛመድቲ ጉዳያትን ብምትኳር ተወሰኽቲ መብርህታት ብምሃብ ሕቶታት ብምሕታትን ኣብ መጻኢ ክዕመሙ ዝበልዎም ረባዋታት ምቕራብን ሰፊሕ ተሳትፎ ኣርእዮም።

ጎበጨ ደረ መደረ ጌታቸው ረዳ በበጽሕፈት ዜና ሰልፍ ዲሞክራሲ ህዝብ ኤርትራ አማካሪ ጉዳያት ምብራቅ አፍሪካ ቀዳማይ ሚኒስትር ኢትዮጵያ አቶ ጌታቸው ረዳ ካሳይ ኣብዚ ቀረባ መዓልታት ኣብ ሓደ ወታደራዊ መድረኽ 34.33 ሰከንድን ዝወሰደ መደረ ስሚዑ እቲ መደረ ዘስማዓሉ መድረኽ ናይ ኢትዮጵያ ወታደራዊ ኮሌጅ ዘዳለዎ ዓመታዊ ገምጋም ድሕንነት እዩ ብፅሒት ጌታቸው ረዳ ኣብቲ መድረኽ ሙሉእ ብምሉእ ብዛዕባ ኤርትራ ነይሩ ጌታቸው ኣብቲ መደርኡ ነቲ ህዝቢ ኤርትራ ብመንግስቲ ኢትዮጵያን ሓያላት መሻርክቱን ዝተጠልመ ልኡላዊ ነፃነቱ ንምምላስ ዘካየዶ ታሪኻውን ህዝባውን መሪር ቃልሲ ድሕረ ባይታ ጐሲቡ ምምስራት ሃገርነት ኤርትራ ኣብ ምድኻም ኢትዮጵያ ዝተመርኮሰ እዩ ብዝብል ኣንፈቱ ከስሕቶ ፈቲኑ ምዝተሓሒዙ ድማ ዝሓለፉ ናይ ኢትዮጵያ ምምሕዳራት ሃይለ ስላሴ ደርግን ይወደግን ኣብ ጉዳይ ኤርትራ ዝነበሮም ጉጉያ ኣተሓሕዛ ንውድቀቶም ዓብ ዝተዋፅኦ ከም ዝነበሮ ምምስካሩ ግና ዝከሓድ ኣይኮነን እቲ ወሳኒ ግደ ንውድቀቶም ቃልሲ ህዝቢ ኤርትራ ምንባሩ እንተዝጠቅስ ከዓ ሚዛናዊ ምኾነ እቶም ናብቲ መድረኽ ዝዓደምዎ ከምኒ ጀነራል ኣለምሸት ደግፈ ዝኣመሰሉ ጀነራላት ኢትዮጵያ ኣብ ዝተፈላለዩ መድረኻት ኣንጻር ልኡላውነት ኤርትራ ከስምዕዎ ዝጸንሑ ፈኸራ ንምርጓድ ከም ኢትዮጵያውያን ጉዳይ ኤርትራ ክነልዕሎ ንግደድ ናይ ህልውና ጉዳይ ስለ ዝኾነና እዩ ዝብል ሓሳብ እውን ኣንጸባሪቑ ጌታቸውን ኣብ መጻጻኣ ታሪኻዊ ፖለቲካዊ ቃልሲ ህዝቢ ኤርትራ ከም ዘይተገደሰሉ ዘመልክት ከዓ ፌደሬሽን ኤርትራን ኢትዮጵያን ዝፈረሰሉ ግዜ 1952 ምዃኑ ጠቒሱ ኣብቲ እዋንቲ ተቃውሞ ዘስምዑ ላዕለዎት ሰብ መዚ ኢትዮጵያን ዘጋጠሞም ተቃውሞን ዘርዚሩ ኣብዚ ሓደገኛ ሳዕቤን ምፍራስ ፌደሬሽን ተገንዚቦም ተቃውሞ ዘስምዑ ኢትዮጵያውያን ፖለቲከኛታት ምንባሮም ምጥቃሱ ሓቂ ኮይኑ ነቲ ዝጠቐሶ ዓመተ ምህረት ዝምልከት ግና ተመሊሱ ናይ ታሪክ ዋሕዚ ምውካስ ከድልዮ እዩ ጌታቸው ዝምድና ህዝባዊ ግንባርን ወያኔን ናይ ፍቕርን ባእስን እምበር ትካላውን ቀጻልን ኣይነበረን ኢሉ በብግዜኡ ዝቀያየር ኣብ ጉርሕን በለፅን ዝተመስረተ ህዝባዊ ኣፍልጦ ዘይነበሮ ምንባሩ እውን ኣስፊሩ ኢሳያስ ካብ ብልዑላውነት ኤርትራ ዝያዳ ብሓፈሻ ኣብ ዞባ ብፍላይ ድማ ኣብ ኢትዮጵያ ህርፋን ስልጣንን ዕብለላን እዩ ከቐድም ዝደሊ ክብል ከዓ ጠቒሱ ኣስዒቡ ከዓ ነቲ ሰልፊ ብልፅግና ምምሕዳር ህወሓት ይወደግ ንነፃነትን ልኡላውነት ኢትዮጵያ ኣሕሊፉ ብምሃብ ንልኡላውነት ኤርትራ ፍልጦ ከም ዝሃበ ኣምሲሉ ዘቕረቦ ናይ ሸፈጥ ክሲ ንምድማቕ ህወሓት ኣብ ጉዳይ ነፃነት ኤርትራ ዝያዳቲ ኢሳያስ ዝመርሖ ውድብ ይግደስ ነይሩ ዝብል ግልቡጥ ምስክርነት ሂቡ ኤርትራ ድሕሪ ኣብ መግዛእታዊ ኣርዑት ኢጣልያ ምእታዋ ብ1890 ሃገር ከም ዝተባህለት ብምኽሓድ ከዓ ናይ ኤርትራ ሃገርነት ኣርቲፊሻልን ካብ ሳሕል ዝጅምርን እዩ ዝብል ዓሻ ድፍረት ኣርእዩ ኣቶ ጌታቸው ረዳ ኣብ ሳሕል ጥራይ ዘይኮነ ኣብ መላእ ሜዳ ኤርትራ ዝተኸየደ ናይ 30 ዓመታት ቃልሲ ሀ ኢልካ ሓዳስ ሃገር ናይ ምፍጣር ዘይኮነ ዝተጠልመ ኤርትራዊ ሃገርነት ንምምላስ ምንባሩ ዘንጊዕዎ ዘይኮነ ነቲ ናይ ብልፅግና መደናገሪ ናይ ሓሶት ስብከት ኤርትራ መሰረት ሃገርነት ዘይነበራ ብሸለልትነት ካብ ኢትዮጵያ ዝተፈልየት እያ ዝብልዎ እንፅርፅሮት ከሰኒዮ ስለ ዝደለየ እዩ ኤርትራን ኢትዮጵያን እዚ ሎሚ ሒዘንኦ ዘለዋ ሃገራዊ ቅርፂ ኣብ መሓዝ ኤርትራ ከም እትቕድማ ተዓሚቱ ክኽሕድ እንተዘይደልዩ ይጠፍኦ እዩ ኢልካ ኣይግመትን እቲ ኣዝዩ ዘተዓዛዝብ ከዓ ንኤርትራ ንኣኢሱ ብምቕራብ
ንምርዓድን ልኡላውነት ኤርትራ ንምግሃስን ዝህንደዱ ንምሕጓስን ዘለዎ ተልእኾ ንምርኣይ ንብዝሒ ህዝቢ ኤርትራ ናብ 1.9 ሚልዮን ጥራይ ኣውሪዱ ኣብ ከተማታት ከረንን ካምፓላን ዘሎ ብዝሒ ኤርትራውያን ብምውድዳር ኣሽካዕ ሊሉ ብህወደግ ዝምራሕ ዝነበረ መንግስቲ ኢትዮጵያ ብመሰረት ውዕል ኣልጀርስ ዝቆመ ኮሚሽን ዶብ ቀያድን ናይ መወዳእታን ብይን ምስሃበ ኣብ መሬት ንኸይምልከት በዓል 5 ነጥብታት ዝብል ፖሊሲ ኣይ ሰላም ኣይ ውግእ ካብ ጉጉይ ገምጋም መራሕቲ ኢትዮጵያ ዝነቐለ ነይሩ ኢልዎ ዝባህልኡ ካብ ሓቂ ዝረሓቐ ኣይኮነን። ስያሳ ፈርቂ ኣብ ዝተፈላለዩ ኣጋጣሚታት ብዛዕባ ኩሉ መደያዊ ማሕበረ ቁጠባዊ ኩነታት ኤርትራ ክዛረብ እንከሎ መራሒ ሃገር ዘይኮነስ ብቐጥታ ዘይምልከቶ ኣማኻሪ እዩ ዝመስል ዝበሎ ከምቲ ኣደስ ተሓብእ እሞ ሓበላ ዓይኒነይ ተሓብእ ዝበሃል ኣይኮነንዶ እቶም ስለ ዝተወፅዑ ዝቃወምዎ ዘለዉ ናፈቕቲ ሓርነት ኤርትራውያን እቶም ደገፍቲ እስያስ ኢና ባህልቲ እውን ነዚ ሓቂ ዝክሕድዎ ኣይኮኑን። እንተኾነ ከምዚ ዝኣመሰለ ዘይጭበጥ ባህሪ ኣብ እስያስ ዝግረት ዘይኮነ ኣብቲ ንሱ ዘማኽሮ ባእታ እውን ዝንፀባረቕ ዘሎ እዩ። ህልው ቁጠባዊ ውጥቀት ኤርትራ ዘይግሉፅ ፖሊሲታት ህግደፍ ኣብ ብርታዕኡ ዘይኮነ ካልኦት ብምግጫውን ብምበኣስን ዝነብር ፃሕታር ምዃኑን ብዝምልከት ዝዘርዘሮም ህልው ኩነታት ኤርትራ ዝገልፁ ተርእዮታት ስለ ዝኾኑ ንኤርትራውያን ብጌታቸው ረዳ ዝንገርዎም ዘይኮኑ ኣካል ዕለታዊ ህይወቶም እዮም። እስያስ ብሕሱር ዋጋ ህልውናኻ ናይ ምግላፅ ተመክሮን ክእለትን ኣለዎ ብዝብል ነቲ ብጎረባብቲ ሃገራት ኢዳእታውነቱ ንምቕናይ ዘቕረቦ ሓሳብ እውን ኣባይታ ዘየለ ኣይኮነን። ጌታቸው ንሕቶ ኣፍ ደገ ባሕሪ ኢትዮጵያ ብዝምልከት ክጠቅስ እንከሎ እቲ ሓያል መመጎቲ ሎምን ፅባሕን እምበር ትማሊ ይኮነን ኢሉ ኤርትራ ናትናያ ነይራ ምባል ዘዋፅእ ከም ዘይኮነ ንምርዳእ ብውሕሉል ኣገባብ ጠቒሱ በዚ ገባብ ኣቀራርባ ኣብ ቤት ፍርዲ መጒትና እንተተረቲዕና ኸ እንታይ ንገብር ዝብል መልእኽቲ ምትሕልላፉ እንተተረዲእዎም ንመራሕቲ ኢትዮጵያ መለበሚ ውህብቶ እዩ። እዚ ጥራይ ዘይኮነ ንወደብ ዓሰብ ኣብ ዝምልከት ኣብ ዝበሎ ኣብ ኤርትራ ዝነብሩ ኣባላት ብሔረ ዓፋር ዘለዎም ብዝሒ ድሕሪ ምንእኣስ ኢትዮጵያ ክትፀቕጠሉ ዘለዋ ንምምሕዳር ህግደፍ ኣብ ኣህጉራዊ ዲፕሎማስያዊ መድረኽ ንምንፃልን ብዙሕ ህዝብን ካልእ ረቑሕታትን ኣብ ግምት ኣቲኻ ኣገልግሎት ኣፍ ደገ ባሕሪ የድልየኒ እዩ ዝብል ዲፕሎማስያዊ ቅኒት መሓዝ ክኸውን ኣለዎ ዝበሎ ብመራሕቲ ብልፅግና ይፍተውሉ ዶ ኣይፍተውሉን ባዕላቶም ይፈልጡ እምበኣር መደረኡ ብዛዕባ ኤርትራ ሓቅታትን ምህዞታትን ዝደባለቐ ስለ ዝኾነ ኢና ኸዓ ከም ኣይርሑስ ኣይንቑፅ ዕንጨት ጐበጨረ ዝበልናዮ።

ዝኸበርኩም ሰማዕትና ናይ ሎም መደብና ኣብዚ ተዚምና ኣለና ዝመፅእ ሓሙስ ብኻልእ መደብ ክሳብ ንረኸብ ድሓንቀኒዩ እናበልና ብዛ ትስዕ ሙዚቃ ንሰናበተኩም ሰናይ ቀናይ